ተወንዳብሪ በሲያከስ ባኒም ፈልጊ FM ሰንጋይ ቻናል ለግኒ ሰንጋይ ቻናል ደ ሆዚ ሙሰንዱክሰሪ ሱማንግሊላ ላክለሮይ አሙ የኒንታ አሃን በሰሩክ ሊላ ሰነብሪ በ ሰንጋይ አርቲስት አሶሲየሽን ግሊላ ካምቡ ሆዚ ለይዘሬ ሱማንግሊላ ላክለሮይ አሙ የኒንታ አሃን በሰሩክ ማይቴ ፖፒ ማጊሚ